0: ስ ምን ትሰሪ ያለች? ምንም ነገር አላልኩም እኮ። ያ ያ ያንቺ ስ ምን ትሰሪ ያለች? ጎደኛ የለም። የት ሄደዋል? ሌላ ያገኘተዋል?
1: ያንቺ ጎደኛ የለም?
0: የት ሄደዋል?
1: ሌላ ያገኘተዋል?
0: ያንቺ ባለቤት ነው እኮ የ